알량이 옌다 털어보기 기우자대 요가 스토르그 잡고 해래 산나 헷길린 닷테레다 을리 얼리 벌자스만 힐끔 하다 대부 치치기에 노든 낫은 열매 걸레가 문택은 거래들 소득 Уктагыр хэ пирвида утла болсени вэлвая Нэм йилду хилгэлэ хинтэ туши аллэгэ тахтэ тэрэн алтадия Паганане хиним шо чичкин дар нэм хун хэлдэ яга хинтэ си толле